እዚ ድምፂ ሓርነት እዩ ድምፂ ሓርነት ብሓልዮት ኤርትራዊ ዴሞክራሲያዊ ማሕበር ናይ ሰልፊ ዴሞክራሲ ህዝቢ ኤርትራ ካብ ከተማ ካስል ዝመሓላለፍ መደብ ፈነወረድ እየ እዚ መደብ እዚ ወትሪ ሓሙስ ካብ ሰዓት 5 ክሳብ ሰዓት 6 ናይ ምሸት ኣብ ዘሎ ግዜ ብኣንቴና ኣብ 105.8 መጋሃርዝ ብካብል ድማ ኣብ 97.8 መጋሃርዝ ዝፍኖ ኮይኑ ዓርቢ ንግሆ እውን ካብ ሰዓት 9 ክሳብ ሰዓት 10 ኣብ ዘሎ ግዜ ይድገም ብኢንተርነት ንእት

ክቡራት ሰማዕትና ካብዚ ቀፂልና ምክትታልኩም ኣይፈለየና እናበልና ዝርዝር ዜና ነቕርበልኩም። ምምዛዝ ኤርትራዊ ኣብ መድረኽ ሰብኣዊ መሰል ተኾኒኑ ዩኤን ዎች ዝተባህለ ሰብኣዊ ትካል ኤርትራዊ ንኣቦ እምበርነት ባይቶ ሰብኣዊ መሰል ሕብራት ሃገራት መድረኽ 226 ምምዛዛ ብትሪ ከም ዝቃወም ብ6ሃ 226 ብዘውፅኦ መግለፂ ኣፍሊጡ። ኣታሓዙ ከዓ ንከምዚ ዝኣመሰለ ሓላፍነት ሰብኣዊ መሰል ኣዝዩ ሕማቕ ምስሊ ንዘለዎ ኣካል ምምዛዝ ሕማቕ ውሳነ እዩ ኢልዎ። ሂለል ኒየር ፈጻሚ ዳይረክተር ዩኤን ዎች ነዚ ዝምልከት ኣብ ዝሃቦ ርእቶ ኤርትራዊ ምሕዳራዊ ወታደራዊ ብሓደ ጨቋኒ ውድብ ትምራሕን ፍሪዶም ሃውስ ዝተባህለ ትካል ከም መምዘኒ ሰብኣዊ መሰል 300 ነጥቢ ጥራይ ዝሃባ ኣብ ዝኸፍአ ደረጃ ሰብኣዊ መሰል ዘላ ሃገር ምዃና ብዝርዝር ሓቢሩ። ኣታሓዙ ከዓ መራሒ ኤርትራ ኢሳያስ ኣፈወርቂ ዝተንፀለ ብምዕራባዊ ዓለም ንዓሰርተታት ዓመታት ብትሪ ክንቀፍ ዝፀንሐ ምዃኑ ጠቒሱ ኣዘዝቲ ሰራዊት ድማ ብሰንኪ ኣብ ጎረቤት ሃገር ኢትዮጵያ ትግራይ ኣብ ውግእ ዝፈፀምዎ ግሰታትን ገበናትን ብመንግስቲ ኣሜሪካ እገዳ ዝተበየነሎም ምዃኖም ጠቒሱ። ኣብ ርእሲ እዚ ኣብ ኤርትራ ካብ 1993 ክሳብ ሎሚ ምርጫ ከም ዘይተኻየደ መወዳእታ ዘይብሉ ጉድል ወታደራዊ ኣገልግሎት ከም ዝዝውተር ኣብ ኣካይዳ መንግስቲ ንቓፊ ርእቶ ዘቕረቡን ጋዜጠኛታትን ብቐጻሊ ዘይፍርዲ ከም ዝእሰሩን ውስራት ፖለቲካ ብረቂቕ መንገዲ ከም ዝሰቐዩን ዜጋታት ብምርጫኦም ናይ ምምላኽ መሰል ከም ዘይብሎምን እቲ ትካል ብሰፊሑ ኣቕሪቡ እዚ ኩሉ ተደሚሩ ናይ ኣፍሪቃ ሰሜን ኮርያ ከም ዝተባህለት ከዓ ተመልኪቱ። ምንፅር እዚ ንኤርትራ ናብ ወንበር ሰብኣዊ መሰል ምምዛዝ ዘይጥዕይን ላግፅን እዩ ኢልዎ። ናይዚ ዓመት እዚ ናይ ሕቡራት ሃገራት ማሕበራዊ መድረኽ ዓለም ለኻዊ ምትሕባርን ምሕዝነትን ኮይኑ ናይ ኩሉ ወዲ ሰብ ኣካላውን ስነኣእምራውን መሰል ብዝለዓለ ደረጃ ከም ዝወሓስ ንምግባር እዩ። ኣብ ከምዚ ኩነታት መንግስቱ ብፆታዊ ዓመፅ ሰባት ብምስቃይ ጉድድ ናይ ጉልበት ዝመዛ ዝፍፅምን ምስዋር ዜጋታት ዘውትርን ባእታ ናብ ሓላፍነት ሰብኣዊ መሰል ምምዛዝ ዘሕዝን ምዃኑ እቲ ዳይረክተር ፈጻሚ ኣካል ናይቲ ትካል ገሊጹ። እዚ ንህግደፍ ዝውክል ኤርትራዊ ክመርሖ ዝበሃል ዘሎ ማሕበራዊ መድረኽ 226 ካብ 2930 ጥቅምቲ 226 ኣብ ጀነባ ክጋባእ ትፅቢት ይግበረሉ። ዶክተር ቴድሮስ ኣድሓኖም ሕርያ ኢትዮጵያ ሰላም ክኸውን ተማሕፂኑ። ኢትዮጵያዊ

ስለማዕክና ካብ ዝቐጺልና ሓቀኛን ተበላጽን ምስክርነታት ፊት ንፊት ዝብል ናይ ቤት ጽሕፈት ዜና ሰልፊ ዲሞክራሲ ህዝቢ ኤርትራ ርእሲ ዓንቀጽ ነቕርበልኩም። መንግስቲ ብልጽግና ኣብዚ ዝሓለፈ ክልተ ዓመታት ኣልዒልዎ ዘሎ ልኡላውነት ኤርትራ ዝጻባእ ድፍረት ንኤርትራውያን ጥራይ ዘይኮነ ንሕብረተሰብ ዓለም እውን ኣደንጺዎ ኣሎ። ሕቶ ብልጽግና ብሓፈሻ ብቐጥታ ንልኡላውነትን ግዝኣታዊ ሓድነትን ኤርትራ ዝኽሕድ ኮይኑ ክትርድኦ የጸግም። በዚ ተጋላባጥነቱ ድልየቱ እንታይ ምዃኑ ንምርዳእ ዝጽገሙ ዘለዉ ኸዓ ብዙሓት እዮም። ብልጽግና ናብ ዓለም ለኻዊ ትካላት ክጽውዕን ክምሕፀንን እንከሎ ኣገልግሎት ወደብ ዓሰብ ክረክብ እምበር ልኡላውነት ናይ ምግሃስ ሓሳብ ከምዘይብሉ መሲሉ ክቐርብ እዩ ዝፍትን። ከምዚ ዝገበረሉ ምኽንያት ድማ ናይ ብሓቁ ዘይኮነ ኣብ ዲፕሎማስያዊ መድረኽ ቦታ ከይስእን ዝምህዞ ምስምስ እዩ። ኣብ ዘቤታዊ መድረኻቱ ግና ኤርትራ ወደባ ጥራይ ዘይኮነ ንኤርትራ ብምሉኣ ዓምጢርና ክንመልሳ ኢና ኢሉ ይጀሃርን ይፍክርን። ናይቲ ዘቤታዊ ዳንኬራ ተልእኾ ነቲብ ኩሉ ኢትዮጵያዊ ኵርናዓት ዝረአ ብዘሎ ውግኣት ሕቶታት ኣብ ምልዓል ዘሎ ህዝቢ ኣብ ክንዲ ናብ ውሽጣዊ ጉዳዩ ዘቕልብ ናብ ደገ ንኸማዕዱ ዝምህዞ እዩ። ኣብዪ ኣሕመድ ኣብ ብዙሕ መድረኻት ኤርትራ ነፃ ንምውፃእ 30 ዓመታት ወሲዱ ንኣና ናብ ኢትዮጵያ ንምምላሳ ግና 30 ዓመታት ኣይክወስደልናን እዩ ዝብሎ ቀልቢ ናይቲ ህዝቢ ንምስላብ እዩ። እዚ ኣብ ኣብዪ ኣሕመድ ዝጅመር ዘሎ ዘይኮነ ዝሓለፉ ኢትዮጵያውያን ገዛእቲ እውን ከም መናውሒ ዕድሚኦም ኣብ ስልጣን ክጥቀምሉ ፈቲኖም ዘይተዓወትሉ ሸፈጥ እዩ። ብብልጽግና ዝምራሕ መንግስቲ ኢትዮጵያ ኣንጻር ልኡላውነት ኤርትራን ቂድዎ ዘሎ ወራሪ ወፈራ ብዓብዩ ንኤርትራውያን ዝምልከት ኮይኑ ኣብ ኣህጉራዊ መድረኻት እውን ዘሻቕል ዘሎ ኣጀንዳ እዩ። ብዛዕባ ዝርኢቶ ካብ ዝህቡ መንግስታትን ዓለም ለኻዊ ትካላትን ንብልጽግና ደጊፉ ብቐጥታ ኣንጻር ልኡላውነት ግዝኣታዊ ሓድነትን ኤርትራ ዝተሰለፈ የለን። ሓደ ሓደ ውልቀ ጸሓፍትን መደርትን ግና ብቐጥታ እኳ እንተዘይኮነ ብተዘዋዋሪ ንብልጽግና ዘስክሩ ይተሳእኑን። ኣብ ሓደ እዋን ኣምባሳደር ኣሜሪካ ኣብ ኢትዮጵያ ዝነበረ ዲፕሎማት ታቦር ናጂ ኣብ ዝቐረባ ግዜ ኣብ ጋዜጣ ፕላስ ዘይዛመድ ከዛምድ ብምፍታን ግብፅን ኤርትራን ጉዳይ ቀይሕ ባሕሪ ዝምልከተን እተን ምስቲ ባሕሪ ዝዳወባ ሃገራት ጥራየን ካበላ ጉዳይ ፈለግ ኣባይከ በተን ማየን ናብ ቱሩባ ዝፈስስ ሃገራት ጥራዩ ዝውሰን ማለተን ድኾን ይኸውን ዝበሎ ኮነልካ ንምግጋይ ዝተሰንዘረ ኣብነት እዩ። ታቦር ናጂ ልኡላውነትን ግዝኣታዊ ሓድነትን ሃገራት ዝዕቀበሉ ኣፍ ደገ ባሕሪ ዘየብለን ሃገራት ወደባዊ ኣገልግሎት ዝረኽባሉን ሃገር ኣቋሪፆም ዝፈሱ ሩባታት ዝመሓደሩሉን ዓለም ለኻዊ ሕግታትን ቻርተራትን ነነብሶም ክኢሎም እንታይ ከም ዝብሉ ስለ ዘይርዳእ ዘይኮነ ተዓሚቱ ብልጽግናን ዘቕርቦ ዘሎ ብዝኾነ ኣህጉራዊ ሕጊ ንዘይድገፍ ግህሰት ምኽንያታዊ ከምስሎ ስለ ዝደለየ እዩ። ምናልባት ገለ ኢትዮጵያውያን ንኸምዚ ዝኣመሰለ መሰረት ዘይብሉ ሸፋጢ ደገፍ ርእዮም ኣብ ቅኑዕ መገዲ ዘለዉ ይመስሎም ይኸውን። እንተኾነ ተመሊሱ ዋጋ ዘኽፍሎም እምበር ኣብዝእቶ ዝበሃል ሓሳብ ኣይኮነን። እቲ ብኣንጻሩ ተስፋ ዝህብ ድማ ከም በዓል ቲቦር ናጂ ዝኣመሰሉ ዘይሓላፍነታውያን ንዝፈጥርዎ ምድንጋር ጉዳይ ህዝቦም ብዘገድሶም ሓደ ሓደ ፍትሓውያን ኢትዮጵያውያን ዝቃላዕ ዘሎ ምዃኑ እዩ። ጽላ ህዝቢ ኤርትራ መንግስቲ ብልጽግና እምበር ህዝቢ ኦሮሞ ኣይኮነን ኢሉ ዝጀመረ
አማኻሪ ኣዛዚ ሰራዊት ሓርነት ኦሮሞ ኣብ ወፃኢ ዝኾነ ጃል ዲረኛ ጉደታ ብምስሊ ኣሰንዩ ንኣዲስ ስታንዳርድ ዝሃቦ ሓቀኛ ምስክርነት ብኣወንታዊ ኣብነት ዝውሰድን ዝተባባዕን እዩ። ዲረኛ ጉደታ ኣብቲ ምስክርነቱ ዓሰብ ናይ ኤርትራ ምዃና ኢትዮጵያ ክሳብ ዶብ ጅቡቲ ፈሪማ ዝተቐበለቶ እዩ። ነዚ ምጥሓስ ነቲ ናይ መግዛእቲ ሕጊ ዘይምቕባል እዩ። ህዝቢ ኦሮሞ ኣብ ሃገሩ ተኸቢሩ ክነብርን ሃብቱ ብምዕርነት ክጥቀምን እምበር ዘይናቱ ገማግም ባሕሪ ክውንን እየ ኢሉ ኣብ ከንቱ ክመውት ኣይግብኦን። ኣብ ግዜ ደርጊ ኢትዮጵያ ክሳድካ ክትቁረፅ እያ እናተባህለ ኣብ ውግእ ኤርትራ ስለ ዝኣተዉ ብዙሓት ቤተሰብና ስኢና ኢና። ናትካ ናብ ዘይኮነ መሬት ከድካ ሙማት እንታይ ትርጉም ኣለዎ? እዚ ኮይኑ ኢትዮጵያ ብሓይሊ ዓሰብ ሒዛኸ ከተመሓድራን ብሰላም ክትነብርን ትኽእል ድያ ክበሃል እንከሎ ፈጺምካ ዘይከኣል እዩ። ቀይሕ ባሕሪ ክትጥቀምን ብኡቢልካ ምስ ካልእ ዓለም ክትራኸብን እንተ ደሊኻ ብውግእ ዘይኮነ ብሕጋውን ዲፕሎማስያውን ኣገባብ እዩ ዝረጋገጽ። ኣብዪ ኣሕመድ እዚ ሎሚ ዘልዕሎ ዘሎ ሕቶ ናይ ህዝቢ ኦሮሞ ሕቶ ከም ዘይኮነ ኣጸቢቑ ይፈልጥ እዩ። ሕቶ ቀይሕ ባሕሪ ናይ ስዑድያ ዓረብን ሕቡራት ኢማራት ዓረብን መፈኻኸሪ እዩ። እዘን ሃገራት ነተን ወደባት ኣልሚዐን ረብሓ ናይ ምኽዕባት ድልየት እዩ ዘለወን። ኣብዪ ኣሕመድ ዘይሕጋዊ ሕቶ ወደብ ዓሰብ ዘልዕል ዘሎ ካብ ኢማራት ዝረኽቦ ፍሉይ ረብሓ ስለ ዘለዎ እምበር ንህዝቢ ኢትዮጵያ ሓልዩ ኣይኮነን። ሓይሊ ባሕሪ ካን ንፅየ ዝብለሉ ዘሎ ምኽንያት እውን መንቀሊኡ ንኢማራት ንምሕጓስ እዩ ብዝብል የብርህ። ሓላፍነት ዝስምዖም ኢትዮጵያውያን ኣብ ኤርትራን ኢትዮጵያን ጥራይ ዘይኮነ ኣብ ዞባና ሰላም ምስፋን ዘኽእል ምስክርነት ኣብ ዝህብሉ ዘለዉ ንዓመታት ኣብ ዘይጉዳዩ ኣትዮ ሓድነት ኤርትራ ኣብ ምዝራግ ክዕገርግር ዝጸንሐን ዘሎን ካናዳዊ ፕሮፌሰር ጆሴፍ ኢሎን ማግነት ዝተባህለ እዩ። እዚ ብኢትዮጵያውያን እኳ ተቐባልነቱ ዝተጸንቀቐ ብሄር ተኮር ፌደራላዊ ምምሕዳር ክዕኩኽ ዘዕለብጥ መላኽዒ ምሁር ኣብ ሳልሳይ ጉባኤ ኤርትራዊ ዓፋር ብሔራዊ ጉባኤ ኣብ ዘቕረቦ ፍራሕሲ ሓሳብ ኤርትራ ኣብ ውግእ ምስ ኢትዮጵያ እንተተሳዒራ ኢትዮጵያ ከምቲ ኣሜሪካ ኣብ ጉዳይ ጃፓን ዝተኸተለቶ ንመላእ ኤርትራ ኣካል ግዝኣታ ገይራ ናይ ኢትዮጵያ ሕገ መንግስታዊ ሞዴል ፌደራላዊ ምምሕዳር ዘርጊሓ ሰራዊታ ኣብ ኤርትራ ከተስፍር ትኽእለሉ ስምምዕ ከተውሕስ ኣለዋ ኢሉ። እዚ ሞዴል ዝበሎ ሕገ መንግስቲ ንምቕያር ኣብ ኢትዮጵያ ኣስታት 4,000 ተሳተፍቲ ይማኸሩ ኣብ ዘለውሉ ግዜ ምዃኑ ኸዓ የገርም።

ዝኸበርኩም ሰማዕትና ናይ ሎም መደብና ኣብዚ ተዚምና ኣለና ዝመፅእ ሓሙስ ብኻልእ መደብ ክሳብ ንራኸብ ደሓንቀኒዩ እናበልና ብዛ ትስዕብ ሙዚቃ ንሰናበተኩም ሰናይ ቀናይ